ለሳለ ወስያ ውፋ ወዲያሎ አወ ኢየሱስ ወጀን ውፋ ወዲያሎ እንዴ አውጃን ጀም ውፋ ወዲያሎ እንዴ አባቱም ሆ ደሞ ያሱዋ ወመን እቲ የብርቱ ቢያ ማቆ ወዳዳ ማቆ ወዳዳ ብራ ኢየሱስ ወበጀው ወበጀው ዘውጅን ያፈስያ ወሰነው ያብራና ታውሰነው ወሰነው ወአውኖ ወሰነው ተፋውዲያ ዘ